0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ተነስተልኝ እንደምናላችሁ ሐምሌ 14 ነው ዛሬ 2018 አብራችሁን ቆዩ። ነጋሽ መሐመድ ነኝ። በቅድሚያ የማሰራጫ መስመሮቻችንን ላስታውሳችሁ። በሳተላይት በኢትዮሳት ወይንም NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 8 ላይ እንገኛለን። የከተታ ስርጭታችን በፌስቡክ ዩቲዩብ እና በቴሌግራም ይደመጣል። ቀዳሚው ዝግጅት ሁሌም እንደምናደርገው የዓለም ዜና ነው። ዜናውን የሚለጥቀው የዜና መጽሔት ዝግጅታችን አዲስ አበባ ውስጥ የተያዘው የመከከር ጉባኤም ድጋፍና ትችቱን መቀጠሉን የሚዳስስ ዘገባን ያስቀድማል። ትግራይ ክልል ዳግም ጦርነት ይጫራል የሚለው ስጋትም እየናረ ነው። አማራ ክልል የሚደረገው ግጭት የክልሉ ወጣቶች እንዲሰደዱ ምክንያት መሆኑ ሲነገር፣ ደቡብ ኢትዮጵያ ውስጥ የነጭ ሳር ብሔራዊ ፓርክ ዝንጀሮዎችን መግደሉ ተቃውሞ ገጥሞታል። ጀርመን ለአፍሪካ ህብረት ተጨማሪ ከ12 ሚሊዮን ዩሮ በላይ መርዳቷን የሚቃኝ ዘገባም ዜና መጽሔቱ አለው። ተጠብቁት። ሳምንታዊ ጤናና አካባቢ ዝግጅት የሙቀት ማጀል የሚያደርሰውን ጉዳት የዳሰሰ ዝግጅት በድጋሚ ነው የሚሰማበት። አውሮፓና ጀርመን የአዲሱን የብሪታንያ ጠቅላይ ሚኒስትር የአንዲ በርንሃምን ማንነት ስራና ቅዳቸውን ይቃኛል። ከዓለም ዜናን ጀምር። ተረኛዋም አዜብ ታደሰ ናት።
0: የዲደብሊው ዜና
2: ኢንስጥልኛ አድማጮች እንደምን አመሻችሁ። በቅድሚያ ማርስ ዜናዎቹን አሰማለሁ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ በትግራይ አዲስ የጦርነት ስጋት ማንዣበቡን በመግለጽ ጥሪ ያቀረበ። ፓርቲው መንግስት በሚያስተዳድራቸው መገናኛ ብዙሃን የሚካሄድ ያለው የፕሮፖጋንዳ ዘመቻና የህዝብን ስነ ልቦና ለጦርነት የማዘጋጀት ሙከራ ከአራት ዓመታት በፊት በትግራይ ጦርነት ዋዜማ ከታየው ሂደት ጋር በአስደንጋጭ ሁኔታ አንድ አይነት ነው ብሏል። የአራት ቀናት አፍሪካ አገራት ጉብኝታቸውን ከሞሪታንያ የጀመሩት የጀርመኑ የውጭ ጉዳይ ሚኒስትር ዮሐን ቬደፑል የሞሪታንያ ጉብኝታቸውን አጠናቀው ከሰዓታት በፊት ናይጄሪያ ገብተዋል። ሚኒስትሩ በሞሪታንያ ቆይታቸው አገራቸውና ሞሪታንያ በንግድ በኃይል አቅርቦትና በደህንነት ዘርፎች ላይ ያላቸውን ትብብር ይበልጥ እንደሚያጠናክሩ ገልጸዋል። ለተከታታይ 10 ቀናት የአሜሪካ ጦር በኢራን ኢላማዎች ላይ የአየር ድብደባ መፈጸሙን አመለከተ። በሌላ በኩል የኢራን እስላማዊ ሪፐብሊክ በኩዌት የሚገኘውን የዩናይትድ ስቴትስን የጦር ሰፈር ማጥቃቱን አስታውቋል። ዜናው በዝርዝር። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ በትግራይ አዲስ የጦርነት ስጋት ማንዣበቡን በመግለጽ ጥሪ አቀረበ። ኢሃፓ ዛሬ ይፋ ባደረገው መግለጫ የፕሪቶሪያውን የሰላም ስምምነት በመጣስ በትግራይ ክልል እንደገና አዲስ ጦርነት የመክፈት አደገኛ እንቅስቃሴዎች እየተካሄዱ ናቸው ሲል ድርጊቱ በአስቸኳይ ሊቆም እንደሚገባ አሳስቧል። ፓርቲው በመግለጫው መንግስት የፕሪቶሪያውን የሰላም ስምምነት ዋና መንፈስ በመጣስ የትግራይ ክልልን በጀት በደሞዝ በነዳጅና በመሰረታዊ አገልግሎቶች እገዳ ውስጥ አቆይቶታል ሲል ከሷል። በሌላ በኩል የመንግስት መገናኛ ብዙሃን የሚያካሂዱት የፕሮፖጋንዳ ዘመቻና የህዝብ ሰልፎች በጎርጎሮሳውያኑ 2020 ከነበረው የጦርነት ዋዜማ ጋር ተመሳሳይ ነው ሲል ስጋቱን ገልጿል። ኢሃፓ የትግራይ ህዝብ ከተደቀነበት አደጋ ራሱን ለመጠበቅ አንድነቱን አጠናክሮ እንዲቀጥልና በተንኮል ወጥመዶች እንዳይነዳ ባወጣው መግለጫ ጥሪ አቅርቧል። በተለይም በትግራይና በአማራ ህዝቦች መካከል ጥላቻን ለመዝራት የሚደረጉ ጥረቶችን በመቃወም የህዝብ ለህዝብ ግንኙነት እንዲጠናከር አደራ ብሏል። ዓለም አቀፉ ማህበረሰብ የዲፕሎማቲክ አካላት በመሬት ላይ ያለውን እውነታ በመመልከት በዜጎች ላይ የሚደርሰውን ሰቆቃ እንዲያወግዙና የሰላም መፍትሄ አካል እንዲሆኑም ጥሪ አቅርቧል። በሞሪታንያ የባህር ዳርቻ ከሐምሌ 7 እስከ ሐምሌ 11 ቀን 2018 ድረስ ባሉት 3 ቀናት በተካሄዱ በርካታ የነፍስ ማዳን ስራዎች 144 ስደተኞች ሞተዋል አሊያም የደረሱበት እንደማይታወቅ ተዘገበ። ወደ አውሮፓ በጀልባ ለመሻገር ሲቀስፉ የነበሩ ስደተኞች አብዛኞቹ የመጡት ከጋምቢያ መሆኑን ለ25 ቀናት ባህር ላይ በጀልባ ሲዋዥቁ እንደነበር የተባበሩት መንግስታት የስደተኞች ድርጅት UNHCR አስታውቋል። ህጻናትን ጨምሮ የ38 ስደተኞች ህይወት መትረፍ መቻሉ ተመልክቷል። ወደ ሰሜን ስፓኝ ለመሻገር በካናሪ ደሴቶች አቅጣጫ ሞራታኒያ የባህር ዳርቻ ላይ በተደረገ የፍለጋ ዘመቻ በአጠቃላይ 387 የጀልባ ላይ ስደተኞች ህይወት ማትረፍ መቻሉን ድርጅቱ አክሎ አስታውቋል። የአራት ቀናት አፍሪካ ሀገራት ጉብኝታቸውን ከሞሪታኒያ የጀመሩት የጀርመኑ የውጭ ጉዳይ ሚኒስትር ዮሐን ባደፑል የሞሪታኒያ ጉብኝታቸውን አጠናቀው ከጥቂት ሰዓታት በፊት ናይጄሪያ ገብተዋል። የውጭ ጉዳይ ሚኒስትሩ በሞሪታኒያ ጉብኝታቸው ጀርመንና ሞሪታኒያ በንግድ በኃይል አቅርቦትና በደህንነት ዘርፎች ላይ ያላቸውን ትብብር ይበልጥ እንደሚያጠናክሩ ገልጸዋል። የጀርመኑ የውጭ ጉዳይ ሚኒስትር በዋና ከተማዋ ኑዋክሾክት ከሞሪታኒያቻቸው ከመሐመድ ሳሌም ሜርዙግ ጋር ከተወያዩ በኋላ እንደተናገሩት አውሮፓ ከሞሪታኒያ ጋር በመተባበር ሊገኙ የሚችሉትን የኢኮኖሚ እድሎች እስካሁን ሙሉ በሙሉ አልተጠቀመችባቸውም ብለዋል። ሞሪታኒያ እንደ ብረት ማዕድን ያሉ ወሳኝ ጥሬ እቃዎች ያላት ሀገር ስትሆን ከጎረቤት ሴኔጋል ጋር በመተባበር ፈሳሽ የተፈጥሮ ጋዝ ታመርታለች። ባደፑል እንደገለጹት ጀርመን ከውጪ የምታስገባውን ምርት ለማብዛት ሞሪታኒያ ልትረዳት ትችላለች። እንዲሁም አገሪቱ በአረንጓዴ ሃይድሮጅን ምርት ዘርፍ ይበልጥ የተጠበቀ ትብብር የመፍጠር አቅም አላት ብለዋል። 5 ሚሊዮን ገደማ ህዝብ ያላት ሞሪታኒያ ከጎረቤት ማሊ የመጡ ከ300,000 በላይ ስደተኞችን በማስተናገድ ያሳየችው ጥረት እጅግ አስደናቂ ሲሉ ማወድሰዋል። የጀርመኑ የውጭ ጉዳይ ሚኒስትር በሞሪታኒያ መዲና ጉብኝታቸው ወቅት በሳህል ክልል ውስጥ በእስላማዊ ታጣቂ ቡድኖች በሚፈጸሙ ጥቃቶች ጽንፈኝነትን መከላከልና ከጽንፈኛ አስተሳሰብ የመላቀቅ ሂደትን ለማበረታታት ስለሚደረጉ ጥረቶች ከተባበሩት መንግስታት የአደንዛዥ እጽ እና የወንጀል ጉዳዮች ቢሮ ተወካዮች ጋር ተወያይተዋል። የጀርመኑ የውጭ ጉዳይ ሚኒስትር ከሞሪታኒያ ጉብኝታቸው በኋላ ወደ ናይጄሪያ አቅንተዋል። በመቀጠል ወደ ደቡብ አፍሪካ ያመራሉ። ሚኒስትሩ አህጉር አፍሪካን ሲጎበኙ ይህ ለሶስተኛ ጊዜ ነው። ባለፈው ጥር ወር ኬንያና ኢትዮጵያን እንዲሁም በሚያዝያ ወር ሞሮኮን መጎብኘታቸው አይዘነጋም። የነጭ ሳር ብሔራዊ መካነ አራዊት ወደ ህብረተሰቡ መኖሪያ በመቅረብ በአካባቢው ማህበረሰብ ላይ ጫና አሳድሯል ያላቸውን ዝንጀሮዎች በአልሞ ተኳሾች መቀነስ መጀመሩ ተሰማ። ፓርኩ የዝንጀሮ ቅነሳውን የጀመረው በአካባቢው ማህበረሰብ የክስ መነሻነት ለጉዳዩ መፍትሄ እንዲሰጥ በፍርድ ቤት የተላለፈውን ውሳኔ ተከትሎ ነው። ነዋሪዎች እንደሚሉት ህፃናት ሳይቀር በዝንጀሮ ሲነከሱ ታይቷል። ቤት ከፍቶ መውጣትም አይቻልም።
3: መኖሪያ ቤት ፈርሷል። እየረጋገጡ እየዘለሉበት የመንደሩ ነዋሪ ቤት ሁሉ የለም። ሁለተኛ ህፃን ልጅ በዝንጀሮ የተነከሱ ልጆች አሉ። ማንም ሰው በር ክፍት ማስቀመጥ አይቻልም።
2: የዱር እንስሳት መብት ተቆጣጣሪዎች ግን ድርጊቱን እየተቃወሙ ይገኛሉ። የዱር እንስሳቱን ወደ ከተማ እንዲመጡ የሚያስገድዳቸው ምክንያቶችን በመዘርዘር ለዚያ መፍትሄ ማበጀት ላይ ማተኮር እንደሚገባ አሳስበዋል። የዝንጀሮ መንጋዎቹ ወደ ከተማ ለመምጣት የሚገደዱት በፓርኩ በቂ ምግብ አለመኖሩና የውሃ እጥረት በመከሰቱ ስለመሆኑ የሚናገሩ አሉ። ዜና መጽሔት ዝርዝሩን ይዟል። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። ዩናይትድ ስቴትስ ዜጎቿ ወደ 23 ሀገራት እንዳይጓዙ የሚል በአዲስ የደህንነት ማስጠንቀቂያ ይፋ አደረገች። የሀገሪቱ የውጭ ጉዳይ መስሪያ ቤት ባለፈው ቅዳሜ ይፋ ባደረገው መግለጫ በዓለም አቀፍ ደረጃ ጉዞ አይደረግባቸውም ተብለው ከተለዩት 23 ሀገራት መካከል 11 በአፍሪካ ሀገር የሚገኙ ሲሆኑ በዋናነት በሳህል በመስራቅ አፍሪካና በመካከለኛው አፍሪካ ክልሎች የሚገኙ ናቸው። አሜሪካ በከባድ ደህንነት ስጋቶችና ውስን የቆንስላ አገልግሎት ድጋፍ ምክንያት ዜጎቿ ወደዚያ እንዳይጓዙ የመከረችባቸው 11 የአፍሪካ ሀገራት ቡርኪና ፋሶ፣ ሊቢያ፣ መካከለኛው አፍሪካ ሪፐብሊክ፣ ቻድ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ማሊ፣ ኒጀር፣ ሶማሊያ፣ ደቡብ ሱዳን፣ ሱዳንና ዩጋንዳ ናቸው። ለተከታታይ 10 ቀናት የአሜሪካ ጦር በኢራን ኢላማዎች ላይ የአየር ድብደባ መፈጸሙ ተመለከተ። ስለዩ ዓለም አቀፍ መገናኛ ብዙሃን እንደዘገቡት የአሜሪካንን የአየር ጥቃት ተከትሎ የኢራን እስላማዊ ሪፐብሊክ በኩዌት የሚገኘውን የዩናይትድ ስቴትስን የጦር ሰፈር ማጥቃቱን አስታውቋል። በሌላ በኩል የአሸማጋይ ሀገራት ባለስልጣናት በዩናይትድ ስቴትስና በኢራን መካከል አዲስ የተኩስ አቁም ስምምነት ለማስፈን እየሰሩ ነው። አክሲዮስ የተባለ አንድ የአሜሪካ የዜና ወኪል እንደዘገበው ኳታር፣ ግብጽ፣ ፓኪስታንና ሌሎች የክልሉ ሀገራት ለሁለቱ ተፋላሚ ወገኖች የአስር ቀናት የተኩስ አቁም ሐሳብ አቅርበዋል። ይህንን በተመለከተ ዎል ስትሪት ጆርናል የተባለው የአሜሪካ ተነባቢ ጋዜጣ ዘግቦታል። የዩናይትድ ስቴትስና የኢራን አሸማጋይ ሀገራት ዋሽንግተንና ቴህራን ሙሉ ጦርነት ውስጥ ባይገቡም የክልሉ ኢኮኖሚዎችን ግን ላልተወሰነ ጊዜ በሚጎዳ ሁኔታ ውስጥ ሊዘፍቁ ይችላሉ የሚል ስጋት እንዳላቸው ተመልክቷል። ይህ ዶቼ ቬለ ነው። ከዶቼ ቬለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ አሰማለሁ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በትግራይ አዲስ የጦርነት ስጋት ማንዣበቡን በመግለጽ ጥሪ ያቀረበ። ፓርቲው መንግስት በሚያስተዳድራቸው መገናኛ ብዙሃን የሚካሄድ ያለው የፕሮፓጋንዳ ዘመቻና የህዝብን ስነ ልቦና ለጦርነት የማዘጋጀት ሙከራ ከአራት ዓመታት በፊት በትግራይ ጦርነት ዋዜማ ከታየው ሂደት ጋር በአስደንጋጭ ሁኔታ አንድ አይነት ነው ብሏል። የአራት ቀናት የአፍሪቃ ሀገራት ጉብኝታቸውን ከሞሪታንያ የጀመሩት የጀርመኑ የውጭ ጉዳይ ሚኒስትር ዮሐን ባደፑል የሞሪታንያ ጉብኝታቸውን አጠናቀው ከሰዓታት በፊት ናይጄሪያ ገብተዋል። ሚኒስትሩ በሞሪታንያ ቆይታቸው አገራቸውና ሞሪታንያ በንግድ፣ በኃይል አቅርቦትና በደህንነት ዘርፎች ላይ ያላቸውን ትብብር ይበልጥ እንደሚያጠናክሩ ገልጸዋል። ዜናው አበቃ።
1: የዓለም ዜና ያሰማችን አዜብ ታደሰናት።
0: የዜና መጽሔት
1: አዲስ አበባ ውስጥ የተያዘውን ምክክር የኦሮሞ ነጻነት ሰራዊት መንቀፉም፣ በትግራይ ክልል ያንጃበበው የጦርነት ስጋት፣ የአማራ ክልል በርካታ ወጣቶች ወደ አረብ ሀገራት የሚያደርጉት ህገወጥ ጉዞ፣ የነጭ ሳር ብሔራዊ ፓርክ ዝንጀሮዎችን መግደሉ የገጠመው ተቃውሞ፣ ጀርመን ለአፍሪካ ህብረት ከ12 ሚሊዮን በላይ ዩሮ እርዳታ መስጠቷ ያልናቸውን አምስት ጉዳዮች ዜና መጽሔቱ ያስተነትናል። በዚሁ ቅደም ተከተል ይሰማሉ። የኦሮሞ ነጻነት ሰራዊት ኦነሰ በመጻሩ ኢትዮጵያ ውስጥ የሚደረገውን አገራዊ ምክክር ሂደት እንደ ኦሮሚያና አማራ ክልሎች እንዲሁም ሌሎች አካባቢዎችን ወደ ትናንሽ ግዛቶች ለመሸንሸን ያለመ ነው በማለት ወቀሰ። ታጣቂው ቡድን ሰሞኑን ባወጣው መግለጫ በአገሪቱ ውስጥ ግጭት እየተደረገ ምክክር መደረጉንም በመተቸት የአካታችነቱንም ጉዳይ ወርፏል። የኢትዮጵያ መንግሥት ባለሥልጣናትና ምክክሩን የሚመራው የአገራዊ ምክክር ኮሚሽን ግን ከዚህ ተቃራኒ አስተያየት እየሰጡ ነው። ስዩም ጌቱ ከአዲስ አበባ።
4: በኦሮሚያ ክልል መንግስትን በትጥቅ የሚወጋውና የኢትዮጵያ መንግስት ሽብርተኛ ሲል ከዓመታት በፊት በፓርላማው የፈረጀው የኦሮሞ ነጻነት ሰራዊት ኦነግ ኦነሴ ከአንድ ቀን በፊት ባወጣው ይፋዊ መግለጫው አሁን ላይ በኢትዮጵያ ውስጥ እየተካሄደ ያለውን የአገራዊ ምክክር ሂደቱን ተችቷል። በምክክር ሂደቱ ላይ ዋና ዋና የፖለቲካ ተዋናዮች፣ የተቃውሞና ገለልተኛ ድምፆች ተሳትፎ እንዲሁም ህጋዊ የህዝብ ተወካዮች ተሳትፎ አለመኖሩ ላይ ይስማማሉ ያለው ኦነሴ የመድረኩ አካታችነትና ገለልተኝነት ላይም የሰላ ትችት ነው ያቀረበው። ታጣቂ ቡድኑ በመግለጫው የአገራዊ ምክክር የምክክር ሂደቱ ዓላማ የፕሬዝዳንታዊነት ጉዞ መንገድ ለመጥረግና እንደ ኦሮሚያ፣ አማራና ሌሎች ክልሎችን ወደ ተናንሽ ግዛቶች መሸርሸር የጸረ አገዛዝ ያለውን ትግል ለማዳከም የወጠነ ነው ሲል ፈረጃል። ኦኔጎነሴ በመግለጫው በኢትዮጵያ መንግስት ባለስልጣናት በአገራዊ ምክክር ስር ከሚጠበቁ ውጤቶች አንዱ አሁን ያለው ህገ መንግስት ማሻሻያ ነው መባሉንም በሰላን የተቻው። ታጣቂ ቡድኑ ካቀረበው ትችት በተቃራኒ ግን ባሳለፍነው ሳምንት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የ2018 ዓ.ም የመንግስትና ፓርቲ ስራ አፈጻጸም ግምገማ በተባለው መድረክ ላይ ባደረጉት ንግግር አሁን ያለውን የኦሮሚያ ክልላዊ መንግስት መዋቅር የማይፈርስ ነው ሲሉ ተሰምተዋል።
5: ቃም ነደዳ ሀዊ ጉዳን እንዲቀቡ ኦሮሚያ ዋን ጀደሙ አርጉ አቡዳ ከመርባዱ
4: ብዙ አካላት ምኞታቸው ኦሮሚያ የሚባል ነገር ላለማየት መፈለግ ነው። ኦሮሚያ የሚባለውን ነገር ላለማየት ለሚፈልግ ሰው እኔ አንድ ምክር አለኝ። ቶሎ ከዚህ ዓለም ከተለየ ኦሮሚያ የሚባለውን አለማየት ይችላል። ከዚህ ውጪ ኦሮሚያ ጋና ተገንብቶ የጠነከረ መሬት ይያዘ ውጤታማ የሆነ ነው የሚሄደው። በተለይም በሚቀጥሉት 5 አመታት በኢኮኖሚው ራስን መቻል ያልነው ይሄ ያጠናክራል። ኦሮሚያ ወደ ኢኮኖሚው መንገድ እንድትገባ ያደረገው ይህ አመራር ነው። የኦሮሞ ነጻነት ሰራዊት ኦኔጎነሴ ግን የህዝብ መሰረታዊና ማዋቅራዊ ጥያቄዎች ሁሉን አቀፍ ውይይት ይጠይቃል በማለት ይህም የሚሆነው ጦርነት በሌለበትና ለውይይት በተመቻ አውድ ውስጥ ብቻ የሚሳካ እንደሆነ ነው አቋሙን የገለጸው። ሐምሌ 8 ቀን 2018 ዓ.ም የተጀመረውን የሀገራዊ ምክክር ጉባኤ በተመለከተ እሁድ መግለጫ ያወጣው ምክክሩን የሚመራው የኢትዮጵያ ሀገራዊ ምክክር ኮሚሽን አንዳንድ ግለሰቦችና ቡድኖች ያሏቸው በማህበራዊ ሚዲያ አውታሮች አማካኝነት ከእውነታ የራቁ መረጃዎችን እያሰራጩ ነው ሲል ከሷል። ኮሚሽኑ የመናገር ነጻነትን ሙሉ በሙሉ የሚያከብር ገለልተኛ ተቋም እንደመሆኑ ገንቢ የሆኑ የሐሳቦችንና ውይይቶችን የሚቀበል ቢሆንም ሰፊው የኢትዮጵያ ህዝብ በሐሰተኛ መረጃዎች እንዳይታለል አስፈላጊውን ክትትል በማድረግ ለህዝብ ይፋ ያደርጋል ያለው ኮሚሽኑ ሀገራዊ ምክክሩ የሁሉም ኢትዮጵያውያን ነው ሲል አስታውቋልም። ሂደቱ የተጀመረ እንጂ ውጤቱ ገና ነው በማለትም ይህንን ውጤት በትዕግስት መጠበቅ ደግሞ ከመላው የኢትዮጵያ ህዝብ የሚጠበቅ ይሆናል ሲል በመግለጫ አብራርተዋልም። ኮሚሽኑ ትናንት ሐምሌ 13 ቀን 2018 ዓ.ም መገናኛ ብዙሃንን ጠርቶ በሰጠው መግለጫም የምክክር ጉባኤው ታዳሚያን በንዑስ ቡድኖች ተከፋፍለው በተመደበላቸው አጀንዳዎች ላይ መመካከር መጀመራቸውን አመልክቷል። እንደ ኮሚሽኑ ገለጻ ለእያንዳንዱ አጀንዳ 500 ተወካዮችን ያካተተ አብይ የስራ ቡድን ተደራጅተው እያንዳንዱ አብይ ቡድን ደግሞ 50 ተመካካሪዎች ያሏቸው 10 ንዑስ ቡድኖችን የያዘ ሲሆን በአጠቃላይ 80 ንዑስ ቡድኖች በተመደቡላቸው አጀንዳዎች ላይ ውይይት እያካሄዱ መሆኑን አስታውቋልም። የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ አካላት በተለይም ከአካታችነትና ገለልተኝነት ጋር ተያይዞ በሚነሳበት ትችት ላይ ምላሾችን ሰጥቷል። ባሳለፍነው ሳምንት በዶችቬሌ የተጠየቁት የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተከታዩን ምላሽ ሰጥተው ነበር።
6: ግጭት ውስጥ ሆኖ ማድረግ ይቻላል። ከግጭት እንደተወጣም ወዲያውኑ ያ ግጭት እንዳይመለስ ዳያሎግ ማድረግ ይቻላል። የትም ሀገር የሚደረገው እንደዚህ ነው። ያንን እንግዲህ ወደ እኛ ሀገር ስናመጣው 93% የሚሆኑ የኢትዮጵያ ወረዳዎች ህዝቦች ሰላም እንፈልጋለን፣ መነጋገር እንፈልጋለን፣ መግባባት እንድንደርስ እንፈልጋለን ብለው ተናግረዋል። ስለዚህ አሁንም በግጭት ላይ እዛ ውስጥ ያሉ ወገኖቻችን በማንኛውም ጊዜ እየተናገር እናያለን እስከ መጨረሻው ድረስ ለመቀበል ዝግጁ ነን ብለናል።
4: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: በትግራይ ክልል ያንዣበበው የጦርነት ስጋት አሳሳቢ ደረጃ ላይ መድረሱን የፖለቲካ ፓርቲዎችና ተንታኞች እየተናገሩ ነው። ሳልሳይ ወያነ ትግራይ በህወሓትም ሆነ በፌዴራሉ መንግስት በኩል እየተካረረ የመጣ ያለው ሁኔታ ለስጋቱ ዋናው ምክንያት መሆኑን ጠቅሷል። ባለፈው ቅዳሜ ህወሓትን የሚያወግዝ ሰልፍ አዲስ አበባ ላይ የጠራው የትግራይ ሰላምና ለውጥ ፈላጊዎች እንቅስቃሴ በበኩሉ ተቃውሞውን በሌሎች ከተሞች እንደሚቀጥልበት አስታውቋል። ሰልፉ በፌዴራል መንግስት የተዘጋጀ ነው በሚል የተቃወመው ህወሓት ግን መቀሌ ላይ ከህዝብ ጋር እየተከናወነ ነው ባለው ስብሰባ የክልሉን መሠረታዊ ጥያቄዎች ማረጋገጥ ብቸኛ መፍትሄ መሆኑን ጠቅሷል። ሰለሞን ሙጬ ዝርዝር ዘገባ አለው።
7: ትናንት ባወጣው መግለጫ ህዝባችን ወደ ከፋ ጭንቀት ውስጥ ገብቷል ያለው ሳልሳይ ወያነ ትግራይ በትግራይ ክልል ከአመታት በፊት ጦርነት ሊቀሰቀስ ሲል የነበረው ድባብ ዳግም መባባሱን በአዲስ አበባና መቀሌ መካከል አሉ ያላቸውን መካረሮች ጠቅሶ ስጋቱን ይፋ አድርጓል። ፓርቲው ሁሉም የሲቪል ማህበረሰብ ድርጅቶች፣ የፖለቲካ ፓርቲዎችና የሰላም አጋሮች ለአስቸኳይና ለተቀናጀ የሰላም ግንባታ ጥረቶች አብረው እንዲሰሩም ጥሪ አቅርቧል። የፓርቲው የህዝብ ግንኙነት ኃላፊ አቶ ብርሃነ አጽብሃ ዛሬ ለዶች ብል እንዳሉት ይህ መካረርና አስጊ ያሉት የጦርነት ድባብ በተለይ ሰሞኑን የዩናይትድ ስቴትስ አምባሳደር መቀሌን ጎብኝተው ከተመለሱ ወዲህ ማየሉን ጠቁመዋል።
8: አምባሳደሩ ወደዛ ከሄዱ በኋላ ከተመለሱ ያሉ የጦርነት ጉሰማ የሚዲያ ፕሮፓጋንዳው ደግሞ በሁለቱም ኃይላት በጣም ከፍ ያለበት ምክንያት ስላለ የጦርነት የሚመስል መንገድ ወደ መጨረሻ ምዕራፉ እየደረሰ የሚመስልበት
7: በፓርቲው ትንተና መሰረት በትግራይ ክልል የተሰጋው ጦርነት የሚከሰት ከሆነ ከሌላው ጊዜ በበለጠ ወደ ግጭቱ ተስበው የሚገቡ ኃይላት ብዙ በመሆናቸው አስከፊ ውጤት የሚኖረው ነው።
8: ቀጠናውም ወደማይወጣበት አዘቅት እየገባ ስለሆነ ሰላም እንፈልጋለን የሚሉ ትላልቅ መንግስታትም ጫና ማሳደር እንዳለባቸው እና እነዚህም ሁለቱም ኃይላት አስገድደው ወደ ጠረጴዛ ካልመለሷቸው አገሪቷ ወደማትወጣበት አዘቅት እየገባች እንደሆነ የሚያትት ነው።
7: የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ሰላም ማስከበር በሚል ሽፋን የትግራይን ህዝብ እንደገና ወደ ጦርነት ለመግፋት የሚደረገው አደገኛ ያለው አካሄድ መቆም አለበት በሚል ዛሬ ባወጣው መግለጫ መንግስት ትግራይን እንደገና ወደ ጦርነት ለመክተት እየተንቀሳቀሰ መሆኑን ጠቅሶ ከሷል። ግጭት ሊነሳ ይችላል የሚለው ስጋት የቀጠናውን ሁኔታ እለት በእለት ከሚከታተሉ ተንታኞችም መደመጡ አልቀረም።
9: የአሜሪካ አምባሳደር ማሲንጋ ወደ ትግራይ መሄዳቸው ለኔ ሲምቦሊክ ከመሆን ያለፈ ተጨባጭ ጦርነት ሊያስቀር የሚችል ውጤት ይኖራል ብዬ አልገመግምም።
7: መቀሌ ከተማ ላይ የተደረገ ባለ ስብሰባ እንደ ትግራይ ለሰላም ስንል ከፍተኛ ትግስትና መስዋዕትነት እየከፈልን ነው ያሉት የህዋት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የትግራይን መሰረታዊ ጥያቄዎችን ማረጋጋት ብቸኛ መፍትሄ እንደሆነ መናገራቸው ተዘግቧል። ሊቀመንበሩ ህልውናችንን ለማረጋጋት በምን ወስንበት ምዕራፍ ላይ እንገኛለን ማለታቸው ለተፈጠረው ውጥረትና የግንኙነት መካረር እንደ ማሳያ እየተጠቀሰም ነው። በሌላ በኩል አላማው የትግራይን ህዝብ መጠበቅ እንደሆነ የተነገረለትና በህዋት የወጣው አዋጅ ሰፊ የሞት ቅጣት የሚያስከትል የፍርድ ቤት ዋስትናዎችን የሚሸረሽር መሆኑን ባወጣው ዝርዝር ማብራሪያ የጠቀሰው ቅድሚያ ለሰብአዊ መብቶች ኢትዮጵያ ከልዩ ልዩ ድንጋጌዎች መነሻ መብት የሚጥስ መሆኑን የድርጅቱ የህዝብ ግንኙነት ኃላፊ መብርሄ ብርሃነ ዛሬ ነግረውናል።
10: ወደ 17 እና ከዛ በላይ የሚሆኑ ድንጋጌዎች የሞት ቅጣት የያዙበት ሁኔታ አለ። እንደዚሁም ደግሞ ግልጽነት የጎደላቸው ሀረጎች ይዞ በመውጣቱ ህጉ ያለበት ክፍተቶች ነው ለማሳየት ጥረት ያደረግነው። ከሰብአዊ መብት አንጻር ያለው አንድምታ ነው እኛ ማየት የፈለግነው ማለት ነው።
7: የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ቅዳሜ ዕለት ህወሓትን ለማውገዝ አዲስ አበባ ላይ በተደረገው ሰልፍ ድጋፉን ገልጾ አባላትና ደጋፊዎቹ በሰልፉ በመገኘት እምቢ ለጦርነት የሚል ድጋፋቸውን እንዲያሳዩ ጠይቆ ነበር። የአማራ ብሔራዊ ንቅናቄ አብን የትግራይ ህዝብ ለዘላቂ ሰላምና ለሰብአዊ ደህንነት መረጋገጥ እንዲሁም ሁለንተናዊ ነጻነቱን ለመቀዳጀት የሚያደርጋቸውን የሰላማዊ ትግል እንቅስቃሴዎች ያለ ቅድመ ሁኔታ እንደሚደግፍ የሚያበረታታ መሆኑን ትናንት አስታውቋል። ኢህአፓ በፊናው አንዳንድ በተቃዋሚ ስም የሚንቀሳቀሱ ያላቸው ግን በስም ያልጠቀሳቸው ኃይሎች በትግራይ ህዝብ ላይ የጦርነት ነጋሪት በመጎሰም ለስርዓቱ ያላቸውን ታማኝነት ለማሳየት ጥረዋል ሲል አውግዟል። ፓርቲው መንግስት በሚያስተዳድራቸው መገናኛ ብዙሃን የሚካሄድ ያለው ፕሮፓጋንዳና ዘመቻው የህዝብን ስነ ልቦና ለጦርነት የማዘጋጀት ሙከራ ከአራት ዓመት በፊት በትግራይ ጦርነት ዋዜማ ከታየው ሂደት ጋር በአስደንጋጭ ሁኔታ አንድና አንድ አይነት ነው ሲልም ጠቅሷል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: በአማራ ክልል የራያ ቆቦ አካባቢ ወጣቶች በህገወጥ መንገድ ወደ ውጪ በሚያደርጉት ጉዞ በርካታ ወጣቶች መሞትና መሰቃየታቸው እየተነገረ ነው። የአማራ ክልል የክህሎት ቢሮ ህገወጥ ስደትን ለመግታት 98 የስልጠና ማዕከላትን በመክፈት ከ137,000 በላይ ወጣቶችን አሰልጥኖ በህጋዊ ውል ወደ አረብ ሀገራት መላኩን አስታውቋል። ኢሳያስ ገላው ዝርዝር ዘገባ አለው።
11: ወደ ተለያዩ የአረብ ሀገራት የሚሄዱ ወጣቶች በአፋር ክልል በኩል የጅቡቲን ድንበር አቋርጠው ሞትና ስቃይን ተጋፍጠው ወደ የመን ለመግባት ጥረት ያደርጋሉ። ይህ መንገድም በርካቶችን ከመደፈር የህይወት መስዋዕትነትን የሚከፍሉበት መሆኑን የቆቦ ከተማ ወጣት ሰለሞን አሰፋ ይናገራል።
12: አፋር ክልል ምናምን አካባቢ ድረስ በትራንስፖርት ይካሄዳል። ከዛ በእግር የጅቡቲን ድንበር የሚቆረጥበት አለ። በረሃ ነው፣ ከፍተኛው አቅም እዛ ላይ ይኖራል። ሴቶች ከሆኑ ደግሞ በዛ መሀል መደፈር ምናምን ይኖራል፣ ጉዳት ያደርሱባቸዋል። የመገልበጥ አደጋዎች ምናምን ይደርሳሉ እና በዚህ መንገድ ነው የሚሄዱ። የመንም ከሄዱ በኋላ እንደዚሁ ትስስሩ ሳውዲ ድረስ ስለሆነ ከፍተኛ ስቃይ ነው የሚደርስባቸው።
11: ዘመዶቿን ለመጠየቅ ወደ ራያ ቆቦ ያመራችው ትግስት ሲሳይም ጦርነትን በመፍራት ጓደኞቿና የአካባቢዋ ወጣቶች ወደ ተለያዩ ቦታ መሰደዳቸውን ትገልጻለች።
13: ሁሉም ሂደዋል፣ የሉም ጦርነቱ ይጀምራ ምናምን የተባለ ስለሆነ ቤት ስለ ወንድ የለም ወጥቷል። ጓደኞች እንኳ የሉም ሂደዋል በባህርም አውጣቶ የሚሄዱ የትንትን ያሉም ወደ ሌላ ሀገር የሚሄዱ አሉ።
11: በራያ ቆቦ አካባቢ ወደ አረብ ሀገር በህገ ወጥ መንገድ መጓዝ የዘወትር ልማድና ተግባር ነው የሚሉት አስተያየት ሰጭ አቶ ሲሳይ ጥጋቡም በቁጥር ደረጃ ግን አሁን መጨመር ይታይበታል ይላሉ።
14: በዚህ ጊዜ አራት ጊዜ ወንድሙን በባህረታ እሱ ምናምን የቀረች ምናምን እያዝን ግፍት ከመሻል ሆነ የለም። ምክንያቱም ያለው እንድባባ እዚያ ያለ ሁኔታ ምንም አናደርግ ላይታይተን ምንም ስለምለው ስለማናመጣ ከዚህ ከመኖር ህዛ ሄዶ መሞት ይሻላል የሚል ድምደለ የደረሱ ሰዎች ወጣት ምንም አያደርግም። አሁን የመር ቁጥሩ ምናምን ሰው ተነግሯል ስለ ቁጥሩ ከሆነ አይ ቁጥሩ በላይ ግን እያወጡ ነው የሚሄድ።
11: የዞብል ከተማ ነዋሪ የሆነው ወጣትም ወጣቶች በዚህ መልኩ በህገ ወጥ መንገድ ወደ አረብ ሀገራት እንዲጓዙ አሁን በክልሉ ያለው ግጭት እንደ ምክንያትነት የሚጠቀስ ነው ይላል።
15: ዋነኛው ምክንያት ሆኖ ችሉ ምክንያቱም ተሰርቶ ላይ ከብግ ምን ያደርጋል የቀረው።
11: የአማራ ክልል ስራና ክህሎት ቢሮ ግን ከዚህ ቀደም በርካቶች የተጎዱበት የባህር ላይ ጉዞን ለማስቀረት 98 የሚደርሱ የስልጠና ማዕከላትን በመክፈት ወጣቶች ሰልጥነውና ተገቢውን ሙያ እንዲይዙ በማድረግ 137,000 ወጣቶችን በዚህ ዓመት በህጋዊ ውል ወደ ተለያዩ የአረብ ሀገራት መላኩን የቢሮ ምክትል ኃላፊ አቶ አማር አለሙ ይናገራሉ።
16: ምልመላውን ከደላሎች ነጻ ለማድረግ ደግሞ የኦንላይን ሲስተም ተዘጋጅቶ በፌደራል ደረጃ ሰልጥነው ተመዝነው ያጠናቀቁ ልጆችን እዚያ ላይ መረጃቸውን በመጫን ልጆችን የሚፈልጋቸው አካል አፕሊኬሽን በሚያቀርብበት ጊዜ በዛ መንገድ እንዲሄዱ ለማድረግ ተሞክሯል። በ2018 አጠቃላይ በጀት ዓመት 120,000 ወጣቶችን አሰልጥነን እንልካለን ነበረ። እስካሁን ድረስ ግን ከ137,000 አካባቢ ልጆችን አሰልጥነን ወደ ውጭ እንደሄዱ መረጃቸው ያመለክታሉ።
11: የአማራ ክልልን መሸጋገሪያ በማድረግ ወደ ተለያዩ ሀገሮች ለመጓዝ የሚመጡ ኢትዮጵያውያን ወጣቶችም ሰልጥነው አስፈላጊውን ሙያ ይዘው በህጋዊ መንገድ ከሀገር እንዲወጡም የግንዛቤ ማስጨበጫ ስራም እንደሚሰራ ነው አቶ አማር አለሙ የተናገሩት።
16: ክልሉን ጸጥታ ምክንያት በማድረግ በዚህ መንገድ ሄደዋል የሚል መረጃ የለንም። ዝሮ ዝሮ ግን የእኛ ክልል በተለይ በጎንደር በኩል ያለው ይሄ ከሱዳን ጋራ ከሌሎች ሀገሮች ጋር የሚያዋስነው እንደ መምጫ ሆኖ ያገለግላል። ከአማራ ክልል ብቻ ሳይሆን ከሶማሌም ከሌላም እየመጡ በዚህ በጎንደር በኩል እየወጡ የምናገኛቸው አሉ። እሱን ለመከላከል ህብረተሰቡ ግንዛቤ መፍጠር ነው። ሰው ሳይሰለጥን በህገወጥ መንገድ ከሚወጣ ሰልጥኖ አብቆ በህጋዊ መንገድ ቢወጣ እንመክራለን። የህዝብ ግብረ ኃይል ያለውን ራሱን የቻለ የፍትህ ቢሮ ነው የሚሰበስበው። ሌሎችም አካላት አለ። ይህንን ለመሳት ጥረት እየተደረገ ነው ያለ።
11: ለዶይቼ ቬለ ዘገባ ኢሳያስ ገላው።
1: የነጭ ሳር ብሔራዊ ፓርክ በአካባቢው ማህበረሰብ ላይ ጫና አሳድረዋል ያላቸውን ዝንጀሮዎች በአልሞ ተኳሾች እያስገደለ ነው። ፓርኩ የዝንጀሮ ቅነሳውን የጀመረው በአካባቢው ማህበረሰብ የክስ መነሻነት ለጉዳዩ መፍትሄ እንዲሰጥ በፍርድ ቤት የተላለፈበትን ውሳኔ ተከትሎ መሆኑ ተነግሯል። የዱር እንስሳት መብት ተቆርቋሪዎች ግን ድርጊቱን ተቃውመዋል። ሸዋንግዛው ወጋየሁ ዝርዝር ዘገባ አለው።
17: አቶ ዮሐንስ ገዝሙ በአርባ ምንጭ ከተማ በሴቻ ቀበሌ የቴሌቪዥን ጣቢያ ተብሎ በሚጠራው ሰፈር የማህበረሰብ ተወካይ ናቸው። አቶ ዮሐንስ ከነጭ ሳር ብሔራዊ ፓርክ ወደ መንደሩ የሚገባው የዝንጀሮ መንጋ ነዋሪውን አላስኖር እንዳለው ይናገራሉ።
18: መኖሪያ ቤት ፈርሷል። እየረጋገጡ እየዘለሉበት የመንደሩ ነዋሪ ቤት ሁሉ የለም። ሁለተኛ ሕፃን ልጅ በዝንጀሮ የተነከሱ ልጆች አሉ። ማንም ሰው በርክብት ማስቀመጥ አይቻልም። በሰከንድ ውስጥ ነው ቤቱን በጥብጦ እንጀራ ደፍቶ የሚሄደው። ከሱቅ ዞር ማለት አይችልም። ዞር ካለ ዳቦ ይሁን እንጀራ ጭቃ በጥብጦ ይሄዳል። እዚያ አካባቢ ክስክ ከብቶ ሰው ንግድ መነገድ አይችልም። አትክልቱንማ አንድ የአታክልት ፍራፍሬ በአሁኑ ጊዜ ገበያ ላይ ምን ያህል ይሸጣል? አንድ ድሽታ፣ አንድ ፓፓያ፣ አንድ መንጎ ስንት ብር ነው ቢባል የሚያውቀው ያውቋል።
17: በእርግጥ የነጭ ሳር ብሔራዊ ፓርክ አቀማመጥ የአርባ ምንጭ ከተማን ተጎራብቶ እንደሚገኝ ይታወቃል። በሰው ልጅና በዱር እንስሳት መካከል ግጭት መኖሩ ያለ ቢሆንም ምክንያቱ ግን እንደ ሁኔታው ይለያያል። አሁን በነዋሪዎችና በዝንጀሮች መካከል የተከሰተው ግጭት ነዋሪዎች ወደ ዝንጀሮቹ ሄደው በመስፈራቸው ወይስ ዝንጀሮቹ ወደ መንደሩ በመግባታቸው ነው የሚል ጥያቄ ሊያስነሳ ይችላል። አቶ ዮሐንስ ለዚህ ምላሽ አላቸው።
18: ይህ ነዋሪ ከረዥም ዓመታት ጀምሮ ህጋዊ ሰው ሆኖ ከተማ ክልል ነው፣ በማዘጋጃ የተመራ ነው። እኔ እንኳን መኖር ከጀመርኩት 1984 በፊት ነው። በዛን ጊዜ አንድ ዝንጀሮ የሚባል ነገር አናውቅም።
17: የዝንጀሮ መንጋ ነዋሪዎች ላይ እያደረሰ ይገኛል የተባለውን ጉዳት ተከትሎም ፓርኩ በፍርድ ቤት ተከሶ ውሳኔ እንደተላለፈበት በኢትዮጵያ የዱር እንስሳት ባለስልጣን በነጭ ሳር ብሔራዊ ፓርክ የዱር እንስሳት ባለሙያ የሆኑት አቶ መሐመድ መጸሎ ለዶቼ ቬለ ተናግረዋል።
19: ፍርድ ቤት ላይ ከሶናል ውሳኔ ማስወሰነዋል። ከቻሉ ጉዳት ያደረሱ እንስሳት ቀነሳ ወይም እንዲደረግ፣ ካልተቻለም ደግሞ ጉዳቱ ካሳ ተቋሙ እንዲከፍል የሚል ውሳኔ ነው ፍርድ ቤቱ የወሰነው። ከዛ ጋር ተያይዞ አንደኛ ውሳኔውን ለመተግበርም ሲባል ነው፣ ሁለተኛ ደግሞ ለአካባቢው ማህበረሰብ እፎይታ ለመስጠትም ሲባል ነው። የተወሰኑትን ቀነሳ ትናንትናም ከትናንት ወዲያም ተደርጓል። አወጋገዱ እንግዲህ በጥይት ነው። እነዚህ አልሞ ተኳሾች አሉ፣ የአደን ስልጠና የወሰዱ ባለሙያዎች አሉ።
17: ያም ሆኖ ፓርኩ እየወሰደ ያለው የመቀነስ እርምጃም ከዱር እንስሳት መብት ተቆርቋሪዎች በኩል ትችቶች እየቀረቡበት ይገኛል። የዝንጀሮች ቀነሳ አዲስ አለመሆኑንና በተወሰነ ዓመታት ተፈጻሚ የሆነ የመጣ ተግባር መሆኑን በነጭ ሳር ብሔራዊ ፓርክ የዱር እንስሳት ባለሙያው አቶ መሐመድ መጸሎ ተናግረዋል። የዱር እንስሳትን የማስተዳደር ስልጣን የተሰጠው ለኢትዮጵያ የዱር እንስሳት ባለስልጣን መሆኑን የጠቀሱት አቶ መሐመድ ችግሩን የሚያውቀው ቦታው ላይ ያለው ነዋሪ ነው ይላሉ።
19: መብት ጋር የሚያይዙ ሰዎች ቦታው ላይ ያለው ነው ህመሙን የሚያውቀው። ዝንጀሮ የሚያደርሰው ተጽዕኖ በጣም የከፋ ነው። እኛ መደን እንደ ባለሙያም ስናይ ብዙ ጉዳት ነው የደረሰው። ወደ 6 ዶሮ ተበልቶብኛል የሚል እዛው እኛ ሰፈሩ ላይ አናሊሲስ ስንሰራ ሁሉ ይህን መረጃ ሲሰጠን ነበር። ይሄ እኮ የማስተዳደር ስልጣኑም የተሰጠው ለኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ነው። ከማስተዳደር አካል አንዱም ነው ቅነሳው። ለምሳሌ በሰውና በተፈጥሮ መሀል ግጭት ሲኖር ከአንድ አካባቢ ወደ ሌላ አካባቢ ሽፍት ወይም ይደረጋሉ። እነዚህ ለማዳ ወይም የማይተናከሉ ሲሆኑ፣ እነዚህ ግን ደግሞ ሌላ ቦታ ሽፍት ማድረግም ስለማይቻል ያለው አማራጭ መቀነስ ነው።
17: ለዶቼ ቬለ ሸዋንግዛው ወጋየው ከሐዋሳ።
1: የምትከታተሉት ከዶቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕሱ ላይ ደርሷል። ጀርመን ለአፍሪካ ህብረት 4 ፕሮግራሞች የሚውል የ12.1 ሚሊዮን ዩሮ ተጨማሪ እርዳታ ሰጠች። እርዳታው ጀርመን የአፍሪካ ህብረትን አጀንዳ 2063 ለመደገፍ ያላትን የቀጠለ ቁርጠኝነት የሚያሳይ መሆኑን አዲስ አበባ የሚገኘው የጀርመን ኤምባሲ አስታውቋል። ጀርመን ከአፍሪካ ህብረት ዋነኛ አጋር ሀገራት አንዷ መሆኗን ለዶች በላይ ገለጹ። የዓለም አቀፍ ግንኙነት ባለሙያ ድጋፍ የሚደረግላቸው ፕሮግራሞችን በጋራ የተመረጡ መሆናቸውን አስታውቀዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኮልናል።
20: ይፋ ከተደረገው 12.1 ሚሊዮን ዩሮ ውስጥ ከፍ ያለው ገንዘብ የተመደበለት የተቀናጁ መተላለፊያዎች ወይም ኮሪደሮች ለአፍሪካ የኢኮኖሚ እድገት የተሰኘው የጋራ ፕሮግራም ነው። ይህ የአፍሪካ ህብረትና በጀርመንኛ ምህጻረ ቃል GIZ ተብሎ የሚጠራው የጀርመን ዓለም አቀፍ ትብብር ኮርፖሬሽን የጋራ ፕሮግራም የአፍሪካ የትራንስፖርትና የንግድ መስመሮች አህጉራዊ ንግድን የሚያሳድጉ እንዲሆኑ ለማድረግ የሚሰራ ነው። የጀርመን ኤምባሲ ትናንት ባወጣው መግለጫ እንዳመለከተው ይፋ ከተደረገው ገንዘብ ውስጥ 5.6 ሚሊዮን ዩሮ የሚሆነው አሁን ያሉትን የዚህን ፕሮግራም ዓላማዎች ለማሳደግ ይውላል። ከነዚህ አንዱ አዋጭ ሆኑ ማለትም ባንኮችና የግል ኢንቨስተሮች እምነት ሊጥሉባቸው የሚችሉ መሰረተ ልማቶችን ማስፋት እንደሆነ ተመልክቷል። 3 ሚሊዮን ዩሮ የተመደበለት ሌላው ፕሮግራም በአፍሪካ ያለውን ህገወጥ የገንዘብ ዝውውርና ወጣት በመዋጋት ለልማት የሚውለውን ገንዘብ በማሳደግ ላይ የሚያተኩረው ነው። በጂአይዜድና በአፍሪካ ህብረት የሚካሄደው ይህ ፕሮግራም ህገወጥ አሰራርን ከመዋጋት በተጨማሪ የአፍሪካ መንግስታት የገንዘብ አሰባሰብ በሚሻሻልበትና የገቢ መጠን በሚጨምርበት ሁኔታ ላይ ይሰራል። በእንግሊዝኛው ምህጻረ ቃል ISS ተብሎ በሚጠራው የጸጥታ ጥናት ተቋም የናይጄሪያ ቅርንጫፍ ከፍተኛ ተመራማሪና የዓለም አቀፍ ግንኙነቶች ባለሙያ የሆኑት ዶክተር ኡንዱቡሲ ክርስቲያን አኒ እንደሚሉት የአውሮፓ ህብረትና ጀርመን ከአፍሪካ ህብረት ዋነኛ አጋሮች መካከል ናቸው። እና በአብዛኛው የአውሮፓ ህብረት ከዋነኛ አጋሮች አንዱ ወይም እነዚህን ሰፊ የሰላምና ጸጥታ እንቅስቃሴዎች የሚደግፍ ትልቁ አጋር ነው። ነገር ግን ደግሞ ጀርመንም አለች። ለድርድር፣ ለአቅም ግንባታና ለመሳሰሉት ድጋፍ ታደርጋለች። አህጉራዊው ተቋም የአፍሪካ ህብረት ለአመታዊ እንቅስቃሴዎቹ በውጭ አጋሮቹ ላይ ያለው ጥገኝነት አሁንም ከፍተኛ መሆኑን መረጃዎች ያመለክታሉ። ዶክተር አኒ እንደሚሉት ህብረቱ በተለይ ለፕሮግራሞች የሚሆን ገንዘብ የሚያገኘው ከዓለም አቀፍ አጋሮች ነው።
21: The African Union relies on international partners, especially when it comes to programs. The African Union funds its operational budget, but when it comes to programs such as...
20: የአፍሪካ ህብረት በተለይ ለፕሮግራሞች የሚሆን ገንዘብ ከማግኘት አንጻር ባለም አቀፍ አጋሮች ላይ ጥገኛ ነው። ህብረቱ ለሥራ ማስኬጃ በጀቱ ወጪ ያወጣል። ነገር ግን አንዳንድ ፕሮግራሞች ለምሳሌ የሰላም ማስከበር እንቅስቃሴዎች፣ የግጭት መከላከል ሥራዎች፣ የምርጫ መታዘብ ሥራዎችና የመሳሰሉት የአፍሪካ ህብረት ሊያገኝ የማይችለውን ከፍተኛና ተገማች ያልሆነ ገንዘብ ያስወጣሉ እና የአፍሪካ ህብረት ምን ያህል ባለም አቀፍ አጋሮች ላይ ጥገኛ እንደሆነ የሚያሳየው አካሄድ ይሄ ነው።
21: To which the African Union relies on international partners.
20: አባል ሀገራት ከሀጉሪቱ ውጭ ከሚያስገቧቸው ምርቶቿ ጋር ላይ 0.2% ለህብረቱ የሚያዋጡበትን አሰራር የተከሱት ተመራማሪው አህጉራዊው ተቋም በዚህ መንገድ ወጪውን ለመሸፈን እየሰራ መሆኑንም አመልክተዋል። የጀርመን ኤምባሲ በመግለጫው እንዳመለከተው ይፋ ከተደረገው ድጋፍ 2 ሚሊዮን ዩሮ የአፍሪካ ህብረትን የጤና ስርዓት ለማጠናከር ለተቀረጸው ፕሮግራም፣ ቀሪው 1.5 ሚሊዮን ዩሮ ደግሞ የአፍሪካን የኃይል ሽግግር ለማፋጠን ለተቀረጸው ፕሮግራም የሚውል ነው። ከጤና ጋር የተያያዘው ድጋፍ የኢቦላ ወረርሽኝን ከመከላከል አንጻርም እገዛ እንደሚያደርግ ተጠቁሟል። ድጋፍ የሚደረግላቸው ፕሮግራሞች የሚመረጡት በጋራ መሆኑን ዶክተር አኒ አስረድተዋል።
21: When we say joint, for instance, it means that the parties...
20: የጋራ ፕሮግራሞች ስንል ለምሳሌ ምን ማለት ነው? ሁለቱ ወገኖች አንድን የገንዘብ መጠን ለተመረጠ ዓላማ ያውላሉ ማለት ነው። ለምሳሌ ጀርመን ከአፍሪካ ህብረት ጋር በመገናኘት የገንዘብ ድጋፍ የሚፈልገው ለየትኛው ዘርፍ እንደሆነ ተጠይቃለች። ከዛ ለአቅም ግንባታ ይሁን ወይም የአፍሪካ ህብረትን ስራዎች በማጠናከር ላይ ላለሙ እንቅስቃሴዎች የሚውለው ገንዘብ ይጠየቃል።
21: Germany will then engage the African Union on where it needs some specific funding.
20: ይፋ የተደረገው ተጨማሪ ድጋፍ ጀርመን ከአፍሪካ ህብረት ጋር ያላትን የቆየ አጋርነት ያጠናክራል ሲል በአዲስ አበባ የሚገኘው የሀገሪቱ ኤምባሲ በመግለጫው አመልክቷል። ጀርመን የአፍሪካ ህብረትን አጀንዳ 2063 ለመደገፍ ያላትን የቀጠለ ቁርጠኝነት እንደሚያሳይም አስታውቋል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
1: ዜና መጽሔቱ የዛሬው አበቃ። የሙዚቃ ፋታ የለንም። በቀጥታ ወደ ሳምንታዊ ዝግጅቶቻችን እናልፋለን። ቀዳሚው ጤናና አካባቢ ነው። ጤናና አካባቢ የሙቀት ማየል በሰዎችና እጽዋት ላይ የሚያደርሰውን ጉዳት ከዚህ ቀደም የቃኘው ዝግጅት በድጋሚ ነው የሚሰማበት። ሸዋዬ ለገሰነች አጠናቀረችው።
0: ጤናና አካባቢ
2: በጎርጎሮሳዊው 2003 ዓ ም በአውሮፓ የመጀመሪያው ኃይለኛ የሙቀት ማዕበል ሲከሰት እንደ የአየር ንብረት ለውጥ ማንቂያ ደወል ነው የታየው። ይህ ማለት ደግሞ አገራት ለከፍተኛ ሙቀት አስቀድመው እንዲያቀዱና አንዳንድ የመከላከል እርምጃዎችን እንዲወስዱ ምክንያት ነበረ። ሆኖም የደረስንበት ነገር ቢኖር እነዚህ እቅዶች ተግባራዊ መደረግ ቢጀምሩም እንኳን ይህንን መሰል ኃይለኛ ሙቀት የመከሰት እድሉ በጣም ከፍተኛ የሆነ መምጣቱ ነው።
3: ቴዎዶር ኪፒንግ በለንደን ኢምፔሪያል ኮሌጅ አካባቢ ተፈጥሮ ፖሊሲ ማዕከል የአየር ንብረት ለውጥ ተመራማሪ። ጤና ይስጥልኝ የዝግጅታችን ተከታታዮች፣ እንደምን ሰነበታችሁ? የአየር ጠባይ ክስተቶች ጽንፍ እየወጡ መሄድ የወቅቱ አነጋጋሪ ጉዳይ ከሆነ ውሎ አደረ። አውሮፓን ያስጨነቀው የሙቀት ማዕበል አንዳንዶች የኤልኒኞ ክስተት ውጤት ነው ይሉታል። ሌሎች ደግሞ ክስተቱ በረጅም ጊዜ የአየር ንብረት ለውጥን ማሳያነቱ አያጠራጥርም ባይ ናቸው። በዚያም ሆነ በዚህ ግን መጪው ጊዜ ከባድነቱ የሚያነጋግር አይመስልም። ለጥቂት ደቂቃዎች መረጃዎችን እንቃኝ። ከሳምንት በላይ በአውሮፓ የዘለቀው የሙቀት ማዕበል ለህይወት መቀጠፍ ምክንያት እስከመሆን ደርሷል። ከአርባ ዲግሪ በዘለለው ኃይለኛ ሙቀት ምክንያት አስፋልት መንገዶች እንደ ጭቃ ሲቦጨቁ ታይቷል። የባቡር እንቅስቃሴ ተስተጓጉሏል። ትምህርት ቤቶች እንዲዘጉ አስገድዷል። ከወራት በፊት ለየት ያለ የኤልኒኞ ክስተት የዘርፉ ባለሙያዎች ሱፐር ኤልኒኞ ያሉት እየመጣ ስለመሆኑ ተነግሯል። ከፓሲፊክ ውቅያኖስ እንደሚነሳ የሚነገርለት ይህ ክስተት በበርካታ የአፍሪካ ሀገራት የዝናብ እጥረትና ድርቅ እንደሚያስከትል ከወዲሁ ተገልጿል። አውሮፓን ያስጨነቀው የሙቀት ማዕበል የኤልኒኞ ክስተት ውጤት ነው የሚሉ ቢኖሩም የአየር ንብረት ለውጥን የሚከታተሉ ተመራማሪዎች ግን በክስተቱ የተባባሰ የአየር ንብረት ለውጥ ተጽዕኖ መሆኑን ያስረዳሉ። በለንደን ኢምፔሪያል ኮሌጅ የአካባቢ ተፈጥሮ ፖሊሲ ማዕከል የአየር ንብረት ለውጥ ተመራማሪው ቴዎዶር ኪፒንግ ጽንፍ የወጡ የአየር ሁኔታዎችን የሚያስከትሉት እንደ ኤልኒኞ ያሉ ክስተቶች የአየር ንብረት ለውጥ መባባስ ማመላከቻዎች መሆናቸውን ነው የገለጹት።
22: So
2: አውሮፓን የጎዳው የመጀመሪያው የሙቀት ማዕበል ከተከሰተ ከጎርጎሮሳዊው 1976 ዓመተ ምህረት ወዲህ ባለፉት 50 ዓመታት በየአስርተ ዓመታቱ እንዲህ ያለውን የሙቀት ማዕበል ስናይ ማለፍ ወደማንችልበት ደረጃ ተሸጋግሯል። የአየር ንብረቱ መሞቅ በቀጠለ መጠንም እንዲህ ያሉ ክስተቶችን የምናይበት ድግግሞሽ እንደውም በይበልጥ ይጨምራል። እንደውም ወደፊት ይህ የተለመደ ነገር ይሆናል ብለን የምንጠብቀው ነገር ሊሆን ይችላል።
3: የዘንድሮ የኤልኒኞ ክስተት ከ140 ዓመታት በፊት በመድራችን የታየ መሆኑ ነው የተገለጸው። በየሁለትና አራት ዓመቱ የሚደጋገመው ይህ የተፈጥሮ ክስተት ጠንካራ ድርቅ፣ ኃይለኛ ዝናብና ጎርፍም ሊያስከትል እንደሚችል ተጠቁሟል። ክስተቱ መሰረተ ልማቶችን ከመጉዳቱ ሌላ ዝናብና ሙቀት በሚያዘወትርባቸው ትሮፒካል በሚባሉት ሀገራት ሰብል ሊጎዳ እንደሚችል ማስጠንቀቂያዎች እየተነገሩ ነው። አጋጣሚው ደግሞ የምግብ ዋጋ እንዲንር ምክንያት ሊሆን እንደሚችልም ተገልጿል። በተባበሩት መንግስታት የዓለም የምግብና የእርሻ ድርጅት ፋኦ ከኤልኒኞ ጋር የተያያዘ ድርቅ ሰብልና የከብት እርባታን ክፉኛ ሊጎዳ እንደሚችል ከወዲሁ አስጠንቅቋል። የዓለም የሜትሮሎጂ ተቋም በበኩሉ የ41 ዓመታትን የሳተላይት መረጃዎችን በመተንተን የዘንድሮ ኮትሮ የተለየና ጠንካራ ድርቅ ሊሆን እንደሚችል አመላክቷል። የከፋ አደጋ ይከሰታል ያለውም በሳህል አካባቢ፣ በደቡባዊ አፍሪካ ሀገራት፣ በደቡብና ደቡብ ምስራቅ እስያ እንዲሁም በማዕከላዊ አሜሪካ ደረቅ ኮሪደሮችና በካሪቢያን ነው። በእነዚህ አካባቢዎች በቀጣይ ወራት የርሻና የከብት እርባታው ከ50 በመቶ በላይ የሚሆን በድርቅ እንደሚመታም አሳስቧል። ከወዲሁ ህንድ ውስጥ ከሙቀት ማዕበሉ ጎን ለጎን ከፍተኛ ዝናብና ድርቅ እንደሚመጣ እየተጠበቀ ነው። ቪየትናም የሚታገላት የሙቀት ማዕበል የምታገኘውን የዝናብ መጠን በ50 በመቶ ሊቀንሰው፣ ኃይለኛ ጎርፍም ሊያስከትልባት ይችላል ተብሏል። በዚህም ምክንያት በበርካታ አካባቢዎች የውሃ አቅርቦት እጥረት ሊኖር ይችላል የሚል ስጋት ከወዲሁ ተጠቁሟል። ፋኦ በተለይ በምስራቅ አፍሪካ ሀገራት ሶማሊያ፣ ኢትዮጵያ፣ ኬንያ፣ ሱዳን እና ደቡብ ሱዳን ሚሊዮኖች ለምግብ እጥረት ሊጋለጡ እንደሚችሉ ያሳሰበ ነው። የሙቀት ሁኔታው በተለይ አውሮፓ ሀገራት ላይ ከወዲሁ ተጠናክሮ የታየ ሲሆን ለወትሮ በቀዝቃዛ የአየር ጠባያቸው በሚታወቁት የስካንዲኔቪያ ሀገራት ሳይቀር የሙቀቱ መጠን ከ35 ዲግሪ በላይ ደርሷል። ይህም የበርካቶችን ህይወት አደጋ ላይ መጣሉን በለንደን ኢምፔሪያል ኮሌጅ አካባቢ ተፈጥሮ ፖሊሲ ማዕከል የአየር ንብረት ለውጥ ተመራማሪ የሆኑት ቴዎዶር ኪፒንግ ተናግረዋል።
2: አውሮፓ ውስጥ በየአመቱ ከመጠን በላይ በሆነ ሙቀት ምክንያት በሺዎች የሚቆጠሩ ሰዎች እንደሚሞቱ እናውቃለን። በአጠቃላይም የአየር ንብረት ለውጥ ለዚህ የሚኖረው አስተዋጽኦ በጣም ጠንካራ እንደሆነ እንረዳለን። የሟቾች ቁጥር በሁለት ሶስተኛው እንደሚጨምር እናስባለን። ሙቀት ከሚያስከትለው ሞት ውስጥ ሁለት ሶስተኛው በአየር ንብረት ለውጥ ምክንያት የሚከሰቱ ናቸው።
3: ሰሞኑን ባልተለመደ ሁኔታ ጀርመንና ፈረንሳይን ጨምሮ ከሙቀት ማዕበሉ ጋር በተያያዘ ከ1300 በላይ ሰዎች ህይወት ማለፉ ተመዝግቧል። በጎርጎሮሳዊ 2003 ዓመተ ምህረት በሙቀት ማዕበል በርካቶች የሞቱባት ፈረንሳይ ዘንድሮ የተሻለ ዝግጅት አድርጋለች እያለች ነው። እንዲያም ሆኖ አስክሬን እየተቀበሉ ለቀብር የሚያዘጋጁ ድርጅቶች ከፍተኛ የስራ ጫና ውስጥ እንዳሉ ነው የሚነገረው። የቤተሰባቸውን አባል በሞት የተነጠቁ ወገኖች ወደ የቀብር አስፈጻሚዎቹ ድርጅቶች ስልክ እየደወሉ የኔን ተቀበሉኝ የሚለው ጥያቄ ፋታ እንደነሳቸው ነው ፓሪስ ኦርሌ የተሰኘው የቀብር አስፈጻሚ ድርጅት ባለቤት የሚናገሩት።
2: ካለፈው ሳምንት ጀምሮ በጣም ብዙ ጥያቄዎችን እየተቀበልን ነው። ካሳለፍነው ሳምንት መጨረሻ ጀምሮ ደግሞ የቀብር ማስፈጸሚያ ክፍሎቻችን ሁሉ ሙሉ ናቸው። በሙቀት ማዕበሉ ምክንያት አንዲት እንኳ ባዶ ቦታ የለንም። ማቀዝቀዣ ያላቸው ማቆያ ማጋዘኖችን ከቀብር ማስፈጸሚያ ቢሮአችን ፊት ለፊት እንዲዘጋጁልን ለባለስልጣናት ሐሳብ አቅርበናል። ፈቃድ እስኪሰጡን እየጠበቅን ነው።
3: ዴንማርክ ያጋጠማትን 37 ዲግሪ ሙቀት መጠን ሪከርድ መዝግባለች። የኮፐንሃገን ነዋሪዎች የአየር ንብረቱ ይዞታ በሚታይ ደረጃ ተለውጧል እያሉ ሲሆን ባለስልጣናት በተለይ ኃይለኛው ሙቀት ህይወታቸው ለአደጋ የሚያጋልጠው ያዛውንቶች ጉዳይ አስቀድሞ ጥንቃቄ እንዲደረግበት ያሳሰቡ ነው። በዚህ ሳምንት መጀመሪያ በምዕራብ አውሮፓ ሀገራት የሙቀት ማዕበሉ በመጠኑ ቀነስ ብሎ ከፍተኛው ሙቀት ወደ ምስራቅ አውሮፓ ሀገራት ተሸጋግሯል። ፖላንድ፣ ሰርቢያ፣ ሃንጋሪ፣ ዩክሬን እና ሮማኒያ አይተውት የማያውቁት ሙቀት ምድራቸውን እንዳጥለቀለቀው የየሀገራቱ ነዋሪዎች ይናገራሉ። የሙቀቱ ጥንካሬ በበረዶ ተቆራምዶ የከረመውን ሰውነት ያዳከመበት ፍጥነት አስገራሚ ሆኗል። በሰኔ ወር ቀንም ሆነ ሌሊት አውሮፓን እያስጨነቀ ያለው የሙቀት ማዕበል መነሻው የአየር ንብረት ለውጥ ሊሆን እንደሚችል የአውሮፓን የአየር ሁኔታ ያጠናው ተቋም ይፋ አድርጓል። ጥናቱን ያካሄደው በለንደን ኢምፔሪያል ኮሌጅ አካባቢ ተፈጥሮ ፖሊሲ ማዕከል ነው። በማዕከሉ የአየር ንብረት ለውጥ ተመራማሪ የሆኑት ቴዎዶር ኪፒንግ የአየር ንብረት ለውጥን በተመለከተ ሊደረጉ ይገባል ያሏቸውን ነጥቦች እንዲህ ይገልጻሉ።
5: ለአየር ንብረት ለውጥ ሁለት ወሳኝ ነገሮችን ማድረግ ይኖርብናል። ከባቢ አየር በካይ የሙቀት አማቂ ጋዞችን ልቀት መቀነስና ችግሩን ከምንጩ ማስቆም፣ እንዲሁም የአየር ንብረት ለውጥን መላመድ። ምክንያቱም የአየር ንብረት ለውጥ መከሰቱን እናውቃለን፣ በጣም በፍጥነትም እየተለወጠ እንደሚሄድ እንረዳለን። ማህበረሰባችን፣ መሰረተ ልማታችን፣ ባህሪያችን ሁሉ ለውጡን እንዲላመድ ማድረግ አለብን። እነዚህ ጽንፍ የወጡ የአየር ሁኔታዎች እንደሚከሰቱ መገመት ይኖርብናል። በቅርቡ ደግሞ በጣም በተደጋጋሚ ይከሰታሉ።
3: ኤልኒኞ ኃይለኛ ሙቀት የዝናብ እጥረትና ድርቅ እንደሚያስከትል ማሳሰቢያው ተሰምቷል። ተጽዕኖ አውሮፓ ላይ ያደርሳል የተባለው ነገር ባይኖርም ከባቢውን አየር በማሞቅ ሚና ሊኖረው እንደሚችል የሚገልጹ በአንድ ወገን አሉ። በሌላ ወገን ያሉት ደግሞ የለም፣ አውሮፓን ያስጨነቀው የሙቀት ማዕበል መነሻው ከባቢ አየሩ በሙቀት አማቂ ጋዞች በመበከሉ የመጣው የአየር ንብረት ለውጥ መዘዝ መገለጫ መሆን አለበት ባይ ናቸው። ኤልኒኞ ክስተት እንደመሆኑ ወቅት ተጠብቆ ይመጣል፣ ጊዜም ተጠብቆ ይሄዳል። የአየር ንብረት ለውጥ ግን ትርጉም ያለው ስራ እስከዛሬ አልተሰራምና ወዴትም አይሄድም። ያንንም ውሉ አድሮ የምናየው ይሆናል። እነዚህ በበረዶ ቅዝቃዜ መኖርን በተላመዱ አካባቢዎችም ህብረተሰቡ ሊቋቋመው የማይችለው ኃይለኛ የሙቀት ማዕበሎች መደጋገማቸው አይቀርም በሚልም እያስጠነቀቁ ነው። የበለጸጉት ሀገራት ስር በያዘው ኢኮኖሚያቸው አቅም የአየር ጠባይ መለዋወጥ የሚያስከትልባቸውን ጫና ሊቋቋሙት ይችሉ ይሆናል። የሰማይ ጠል በቀነሰ ቁጥር ለድርቅ ብሎም ለረሃብ የሚጋለጡት ባለደካማ ኢኮኖሚ ሀገራት ግን ፈተናቸው ገና ይመስላል። አድማጮች፣ ለዕለቱ ያልነውም በዚሁ እናብቃ። ሸዋዬ ለገሰ ነኝ። ሰላም ሁኑ።
1: በቀጥታ ወደ ሌላኛው ሳምንታዊ ዝግጅት ነው የምናልፈው። አውሮፓና ጀርመን ነው። ብሪታንያ ከትናንት አዲስ ጠቅላይ ሚኒስትር ሰይማለች። ኃላፊነቱን የተረከቡት የሌበር ፓርቲ ፖለቲከኛ አንዲ በርንሃም ትላልቅ ለውጦች ለማምጣት ቃል ገብተዋል። ለህብረተሰቡ ችግሮች ቅድሚያ ትኩረት በመስጠት የሚወደሱት የቀድሞው የከተማ ከንቲባ በርንሃም የህዝብን ተስፋም እመልሳለሁ ብለዋል። የዛሬው አውሮፓና ጀርመን ዝግጅታችን የበርንሃምን ማንነትና ሊያሳኩ ያሰቡትን ምግባር ይቃኛል። ሂሩት መለሰ እንደሚከተለው አጠናቅረዋል።
0: አውሮፓና ጀርመን
6: በጣም ታዋቂ የብሪታንያ ፖለቲከኛ ናቸው። ብሪታንያ ከአውሮፓ ህብረት አባልነት ከወጣች ከ10 ዓመት ወዲህ ከተሾሙት ጠቅላይ ሚኒስትሮች ሰባተኛው የሌበር ፓርቲ ፖለቲከኛ አንዲ በርንሃም። በርንሃም ባለፈው ሰኔ ከጠቅላይ ሚኒስትርነት ኃላፊነታቸው የለቀቁትን ኪር ስታርመርን የተኩት በማከርፊልድ የምርጫ ክልል ውስጥ በተካሄደ የሟሟያ ምርጫ በአብላጫ ድምፅ ካሸነፉና ባለፈው አርብም የሌበር ፓርቲ አባላት የፓርቲው መሪ አድርገው ከመረጧቸው በኋላ ነው። የቀድሞ የግሬተር ማንቸስተር ከንቲባ የ56 ዓመቱ በርንሃም ትናንት ከበኪንግሃም ቤተ መንግስት ከተመለሱ በኋላ ባሰሙት ንግግር ሁሉም ሰው አገሪቱ መሆን ባለባት ቦታ ላይ እንዳልሆነች ሊሰማው ይችላል ሲሉ ተናግረው የተሻልን መሆን አለብን፣ የተሻልንም እንሆናለን፣ ተስፋውንም እንመልሳለን በማለት ቢሮአቸው በሚገኝበት በዳውኒንግ ስትሪት 10 ለተሰበሰበው ህዝብ ቃል ገብተዋል።
4: I know people at home are fed up with politics.
3: ህዝቡ በፖለቲካው እንደተሰላቸው ቃልለው ሰማችኋለሁ። እነቱን መናገር ፈልጋለሁ። ጥሩ አልነበርንም። የተሻልንም ሆን አለብን። እንሆናለንም። ይህንን ጊዜ ለብሪታንያ ወሳኝ ስራ የሚከናወንበት ወቅት እናደርጋለን። ባለፉት 40 አመታት ከነበረው ትልቅ ለውጥ እናመጣለን።
4: In the last 40 years
6: በሌበር ፓርቲ ግንባር ቀደም ፖለቲከኛ ሆነው የሚታዩት በርንሃም በአገር አቀፍም ሆነ በአካባቢ ፖለቲካ ውስጥ 10 አመታት የዘለቀ ልምድ አላቸው። ለመጀመሪያ ጊዜ ወደ ፓርላማ የገቡት በጎርጎሮሳዊ 2001 ዓመተ ምህረት ነው። በጠቅላይ ሚኒስትር ቶኒ ብሌር የስልጣን ዘመን በሀገር ውስጥ ጉዳይ ሚኒስቴር መስሪያ ቤት ከፍተኛ ባለስልጣን ሆነው አገልግለዋል። ብሌርን በተኩት በጎርደን ብራውን ጠቅላይ ሚኒስትርነት ወቅትም በፋይናንስ ሚኒስቴርና በባህል መምሪያ በተለያዩ ኃላፊነቶች ላይ ሰርተዋል። በኋላም የጤና ሚኒስትር ነበሩ። በርንሃም የሌበር ፓርቲ መሪ ለመሆን በ2010 እና በ2015 ዓመተ ምህረት ተወዳድረው ነበር። በጎርጎሮሳዊ 2017 ዓመተ ምህረት ደግሞ የግሬተር ማንቸስተር ከንቲባ ለመሆን ከፓርላማ ወጡ። በርንሃም ሰሜናዊ እንግላንድ በሚገኘው 2.8 ሚሊዮን ህዝብ መኖሪያ ለሆነው ለግሬተር ማንቸስተር ከንቲባነት 3 ጊዜ ነው የተመረጡት። በአጠቃላይ ለ9 ዓመታት የከተማይቱ ከንቲባ ነበሩ። የዶቼ ቬለ የለንደን ዘጋቢ ድልነሳው ጌታነህ እንደሚለው ታዋቂው የግሬተር ማንቸስተር ከንቲባ በርንሃም ለብሪታንያ ጠቅላይ ሚኒስትርነት ለመታጨት ያበቃቸው በግሬተር ማንቸስተር ያሳኳቸው ጉልህ ስራዎቻቸው ናቸው።
8: ግሬተር ማንቸስተር በተባለው ከተማ በከንቲባነት በመምራት ያገኙት ከፍተኛ ልምድ አላቸው። ይሄ ልምዳቸው ምንድነው? በማህበራዊ ፍትህ፣ በጤና አገልግሎትን ማሻሻልና በአካባቢ አስተዳደር ጉዳዮች ላይ ጠንካራ አቋም ያላቸው ፖለቲከኛ ናቸው። ሰር ኪር ስታርመር ከስልጣን እንዲለቁ ብዙ ግፊት በተጫነ ጊዜ የግሬተር ማንቸስተር ከንቲባ የነበሩት ጠቅላይ ሚኒስትር መሆን አይችሉም፣ ምክንያቱም የፓርላማ አልነበሩም የከተማ የማንቸስተር ከንቲባ እንጂ። እና ሌላ ምርጫ እንዳጋጣሚ አንዱ አባል ለቆላቸው እንዲመረጡ ተደርጎ እንግዲህ በፓርላማው ግፊት ነው የተሻለ መሪ የተሻለ አመራር ያመጣሉ ተብሎ የተመረጡት። እና እሳቸው እንግዲህ እንዳልኩሽ ከፍተኛ ልምድ አላቸው። ከዚህ በፊትም በመንግስት የሚኒስትርነት ደረጃ አገልግለዋል። ከዚያም ደግሞ በከንቲባነት እንግዲህ በቅድም ባልኩሽ ዘርፎች ውስጥ ብዙ የስራ ልምድ ያላቸው ሰው ናቸው።
6: ይሁንና በርንሃም የፓርላማ አባል ባለመሆናቸው የፓርቲያቸው መሪ መሆን ስለማይችሉ በጎደለ ቦታ ለፓርላማ አባልነት ተወዳድረው ካሸነፉ በኋላ በፓርቲው መሪነት ተመርጠው ነው ጠቅላይ ሚኒስትር ለመሆን የበቁት። ሂደቱንና ምክንያቱን ድልነሳው ያስረዳል።
8: አንድ አካባቢ አንድ የፓርላማ አባል ከሞተ ወይም ደግሞ አንድ የፓርላማ አባል ከስራው ከለቀቀ ያ ቦታ እንደገና ምርጫ ይካሄድበታል። ሁሉም የፖለቲካ ፓርቲዎች ይወዳደራሉ። እና ምንድን የተደረገው አንድ የሌበር ፓርቲ በህመም ምክንያትና ሌላ ስራዎችን በመስራት ከስራ የለቅቄያለሁ ከፓርላማ አባልነት የለቀቅኩ ሲል ያ ቦታ ክፍት ሆነ ማለት ነው። ያ ክፍት ሲሆን የኮንሰርቫቲቭም የሌሎችም ፓርቲዎች ሁሉም ውድድር አድርገው አንድ በርንሃም እንዳጋጣሚ በውድድሩ አሸንፈው ኤምፒ ሆኑ ማለት ነው። የፓርላማ አባል ሲሆኑ እንግዲህ መሪ መሆን ይችላሉ። መጀመሪያ የሚሆነው በአገሪቱ ህግ መሰረት ምን ነው? የፓርቲው መሪ ሆኖ መመረጥ አለባቸው። አርብ ዕለት ያ በፓርቲው መሪነታቸው ተረጋገጠላቸው። አርብ ዕለት ከተረጋገጠ በኋላ የጠቅላይ ሚኒስትርነት ሹመታቸውን ይዘው ወደ ንጉስ ቻርልስ ሄዱ። ንጉስ ቻርልስ ያንን ደብዳቤያቸውን ከተቀበሉ በኋላ ደብዳቤዎቹን በማጽደቅ አዲስ ካቢኔቶችንና አመራሩን መጀመር ትችላለህ የሚል ብሯክ የሰጧቸው። በዚያ መሰረት ነው አሁን እንግዲህ ጠቅላይ ሚኒስትር የሆኑት። የከንቲባነቱን ስልጣን ለቀው ነው ወደዚያ ውድድር የገቡት።
6: ህዝቡ ምን እያለ ነው ስለሳቸው? እንግዲህ አሁን እንደምናየው ባለፉት 10 አመታት በየጊዜው በወራትም ሊሆን ይችላል አመት አልፎም ሊሆን ይችላል ጠቅላይ ሚኒስትሮች ይቀያየራሉና ምን ይላል አሁን ህዝቡ? በሳቸው መምጣት ደስተኛ ነው ወይንስ ምን ይያለ ነው? እየተቸ ነው?
8: ሁልጊዜም አንድ መሪ ለምርጫ ሲቀርብ ሁልጊዜ ህዝብ በጉጉት ነው የሚጠብቀው። ከነገ ከነጎዲያ በሚያደርጋቸው የሥራ ክንዋኔዎቹ ነው እንደገና ህዝቡ እንግዲህ ፍርድ እየሰጠ የሚሄደው። በአሁኑ ደረጃ ግን እኚህ ሰውዬ ከፍተኛ የሆነ የህዝብ ተቀባይነት ነው ያላቸው።
6: ምክንያቱ ምንድነው?
8: እንግዲህ በዚህ በብሪታንያ ውስጥ ካሉት ከተሞች ውስጥ ግሬተር ማንቸስተር የሚባለው አካባቢ በጣም በድህነት የተራቆተ አካባቢ ነው። ብዙ በየጊዜው የሚመጡት መሪዎችም በዚህ አካባቢ ያሉ የልማት ስራዎችን የጤና ስራዎችን በፍጹም ምንም

0: ቻርልስ መንግስት እንዲመሰርቱ ትናንት በጠየቋቸው መሰረት ትናንት ማምሻውን የካቢኔ አባላቶችን ሾመዋል። አዲሱ ካቢኔያቸው ከስታርመር ሚኒስትሮች ሁለቱን ብቻ በማስቀረት የተቀሩትን ኃላፊነቶች ለአዳዲስ ሚኒስትሮች የሰጠ ነው። ከመካከላቸው በስታርመር የመጨረሻው የስልጣን ዘመን በገዛ ፈቃዳቸው ከመከላከያ ሚኒስትርነት የተነሱት ጆን ሂሊ በፋይናንስ ሚኒስትርነት ተሾመዋል። ብዙ ትችቶች ይቀርብባቸው የነበሩት የቀድሞዋ የፋይናንስ ሚኒስትር ተሰናብተዋል። በርንሃም ዛሬ እንዳስታወቁት ደግሞ ከኤሌክትሪክ አገልግሎት ክፍያ ላይ የተጨማሪ እሴት ታክስን ከፊታችን ጥቅምት አንስቶ ያነሳሉ። በርንሃም በኮቪድ-19 ወረርሽኝ ወቅት በእንቅስቃሴ ገደብ ምክንያት ለተጎዱ ንግዶችና ሰራተኞች የገንዘብ ድጋፍ እንዲያደርጉ የያኔውን ጠቅላይ ሚኒስትር ቦሪስ ጆንሰንን በጣም ይሞግቱ ነበረ። በዚህ ምክንያት የተፈጠረው ግጭትና በማንቸስተር ያሳዩት አጠቃላይ ስኬት የሰሜኑ ንጉስ የሚል ቅጽል ስም አትርፎላቸዋል። ባለፉት ጥቂት ዓመታት በርንሃም በሌበር ፓርቲ ባልደረባቸው ስታርመር ላይ የሰነዘሩት ዋና ትችት ጠቅላይ ሚኒስትሩ በማህበራዊ ድጎማዎች ወጪ ባደረጉት ቅነሳ ላይ ያተኮረ ነበረ። በጎርጎሮሳዊ 2020 ዓ.ም ብሪታንያ ከአውሮፓ ህብረት የወጣችበትን ብሬግዚትን የሚተቹትና ራሳቸውን የንግድ ሶሻሊዝም ደጋፊ ሲሉ የሚገልጹት በርንሃም አሁን ፖሊሲያቸውን በማስተዋወቅ ላይ ናቸው። ይሁንና በብሪታንያ የቀጠለው ጠቅላይ ሚኒስትሮች የስልጣን ዘመናቸው ሳያበቃ ከኃላፊነታቸው መነሳት ትኩረት መሳቡ አልቀረም። ታዲያ ይህ ተደጋጋሚ ሂደት በበርንሃም ይቆም ይሆን? ለድል ነሳው ያነሳሁለት ጥያቄ ነበረ።
1: ለጋዜጦችም ለተንታኞችም አሁን ለጊዜው ይሄ ይሆናል ብሎ መተንበይ አይችሉም። ግን ምንድን ነው አንዱ ትንበያቸው ያለው ምንድን ነው? አገሪቱ በምጣኔ ሀብትም በዚህ በተለያየው በዩክሬን ጦርነትም በመካከለኛው ምስራቅም ባለው ምክንያት የምጣኔ ሀብቷ በጣም ተዳቋል። ከዚህም በላይ ከአውሮፓ ህብረት መውጣቷ ሌላ ትልቁን ጉዳት ያስከተለባት ሀገር ነች እና ያንን የወደቀውን የምጣኔ ሀብት የኢኮኖሚውን እንዴት መልሰው መገንባት ይችላሉ የሚለው ነው። እንግዲህ ኪር ስታርመርንም በህዝብ ዘንድ ያስጠላቸው ምንድን ነው? ኪር ስታርመር ከድሃ ቤተሰብ ነው የመጣሁት ነው የሚሉት። እናታቸው ድሃ ነበሩ፣ አባታቸው ድሃ ነበሩ። የድሃውን ኑሮ ቀይራለሁ ብለው ነበር በተስፋ የመጡት፣ በተስፋም የተመረጡት ለዚያ ነበር። ግን ስራ ላይ ከሆኑ በኋላ ያንን የገቡትን ቃል ሊፈጽሙ አልቻለም። አንዲ በርንሃም አሁን ተመሳሳይ አይነት ሁኔታ ነው ያቀረቡት። እሳቸውም ከድሃ ቤተሰብ ነው የመጡት፣ በተለይ ህነን ድሃ የነበረውን ከተማ አሸሽየዋለሁ፣ አሁን ጠቅላላ የብሪታንያን የምጣኔ ሀብትም አሳድጋለሁ እያሉ ነው የመጡት። ግን እንግዲህ ናምበር ቴን ዳውኒንግ ስትሪት የሚሉት የጠቅላይ ሚኒስትሩ ቢሮና መኖሪያ ቤት ከገቡ በኋላ ምን እንደሚያጋጥማቸው በሂደት ነው የምናየው። እዚህ ሀገር መራጩም መንግስትን አውራጁም ሿሚውም ድሃው ማህበረሰብ ነው ከብዛትም አንጻር በመራጭም ደረጃ። ስለዚህ የሰራተኛውን ክፍል ማስቀየም ዋጋ ያስከፍላል። ከንዑስ ከበርቴ እስከ ላይ ድረስ ያሉት በምርጫው ላይ የሚያመጡት ለውጥ ምንም ነገር የላቸውም። ስለዚህ እኒህ ሰውዬ አገሪቱን ለማስተዳደር የአገሪቱን የምጣኔ ሀብት የወደቀውን ለማስተካከል ከፈለጉ፣ በተለይ አሁን ያለውን የኑሮ ውድነት መቀነስ ከቻሉ፣ ከድሃው ጎን እስከሆኑ ድረስ ህዝቡ የለሳቸው ያለው አክብሮቱ ይቀጥላል እንጂ ተቃዋሚዎቻቸው ምንም እንዲያደርጓቸው አይችሉም።
0: ድልነሳው እንዳለው ሁሉንም በሂደት የምናየው ይሆናል። በዚሁ የዛሬው አውሮፓና ጀርመን ዝግጅታችን ያበቃል። ደህና ቆዩን።
2: ጠቅላላው ስርጭታችንም አበቃ። መልካም ጊዜ በያላችሁበት።